ቃሉ መይስዊታት ሲለኝ ከረመና ዝርግፍ አርጎኝ የደንዳሮጌ ቁና ቡናና የለን የአገሬ ልትቼ የሰው አገር ሳድን ቀረሁ እንደ ኮሳው ጎኔ ሳይደነድን ቡናን የለን